ከራንከ ሳድ ኮሚንት ወር በውጭ ሰነቻ በላ አብዱል ቃድር መሐመድ የሽን ፈዳ ኮን ምንዱ ደሳቆ ንጅሃር ዛምገቺ ዋተበስ አይቺ ያይቸው ደሚ ኦሪ ወር ወድን አይከ አልወሪድ አከዳኩ ጎናን ያኮ ማሳብ ወር ተፊያ አጀን ኢየር አናይት ፒፕልስ ሙቭመንት ኤፒኤም ኩምረድቾ ጀሚየር ኤፒኤም ኢቶክሲ ማይ

ልደትም ሜትር ተጊታሪ ተባሮች አገኝታ ተሰይንደ ሁሉደ ሽደ ነጅንደ ንከሰን ሽዋተር ደሞ ዶሜን ድኳንን ከደከን ኤ ድሬሪ ምና ከም ኮኒ ዶሜን ንሻ እንትሮኩ ተፋታንዛ አማና አፍዋ ሰቦደ ሬሽን ካውኒ ሰራሮ ሽረነና ፊሊን ተምብዩ አዲነን ክሪስታ da fatan ne za a ci gaba da kasancewa tare da mu kasance masu tsaftace mahallin mu a koda yaushe musamman a yanzu da muke lokaci na damuna don gujewa ambaliyar ruwa da sauransu.